ለክረኻብ ጋ ነትበሎም ለክረኻብ ሩጭልየብ ኪማልክቴ ኪማልከመማ ኤአኽማይ ተቅብናቅነኽ ብየይ ክረብረሽኪ ባንትራር ቹሊክ ርኑቂክ ርቢሺክ ትራር ረኻብ ጋ ረኻብ ሩጭልየብ ሽክቢ አይ ጽቆል ቢቶል ኮአትታ ኣብቃ ኮአውቃሻኽ ትቃ ምትቆአያ ክንትቃ ሞኽሜኽ ተቆአ መስታኽ ክንቃ ብክኣተት ኣትቆላችካኽ ኣትቆላች ውጭልየብ ኣትኣን ማርሽን ችካኽ ኣትኣን ማርሽን ሩጭልየብ ክረቀራ ትየኣ ሲፓኽ ችካኽ ልበል ቅሽወል ችዋች ቀቴ ሩጭልየብ ችክረራ ንክቃኽ ኩኑትላኽ ብየይ ርሽን ስቂል ብችል ክረራ ተምሎኽ ብችቆኽሜኽ ትረሽላእንቃ ትረኦልቃ ናእወኽ ክሺን ናዋል ኣንቲዋል ትየኣ ኦትላኽ ታቅ ብየይ ብየይ ቐስኺ ክሪኽ ነብየኻትናሜት ችዋች ችንቃ ኹኖትላኽ ኡትል ቅይላኽ ታቅ ኪኮቴማል ቅይላኽ ታቅ ኡትል ትየኣ ሲፓ ካ ክረራ ችንኪ ክሳኽ ችፓም ኪቀስሊማል ንኺለድሜየ ኣይ ኣተት ኣትሁንርቐን ጭፓ ቂቆልኻይ ራሻ ቂቆልኻይ ጭፓ ናዋቅ ራሻ ናዋቅ ኦቡቕ ሁናኽ ቡ ተፔፑ ኡቕ ክመፅ ኣሎም ቃኸሎም ኢሽ ብያኮቅ ኢሽ ሙካነክ ርቴ ትረመማእ ቂኽ ርቴ ትረመማእ ሰቕ ክረራ ትርሽላእንቃ ብክሽቃእኻ ቂኽ ነቕ ኤሞል ነቕ እይክ ብታቕ ኩችወጭ ክኹኽናል ተምሎኽ ብችቃኽ ሜኽ ኪናእወኽ ቅቴ ትቀመማእ ክረብራሽ ኪባን ክረብራሽ ኬቾል ኤኣኽማይ ተቕብናቅናኽ ብየይ ኻብራ ኻባ ኬቲኽ ክናእወኽ ችክናታኽ ልምላኽ ኣኻብ ርሽን ችካኽ ጸባች ታ ጸባች ቀትየእ ሽቃኻ ቂኽ ምልትዮሽ ትረረኸብካኽ ረኻብ ሩጭልየብ ሽያ ሲፓኽ ቀስሊማል ርሽን ከሚግ ንቁበቃ ትራ ናኽበይ ቀሽ ክርሽን

ከራኑ ባንታ ክንሽሌ ተፍቅቺላ ርኻን ታጨት ሩሲ ሐሳን ንምላህ ኩሲ የምርኩን ተያጭፍላ መሽሩቂ እንተራ ከስንሹ ባህ ሩቢ ሽርትና መጥጠቅንርኡላ ጅወችሁ ንምላህ ሩተክዮ ኻኽስማኽማን ፈያኹን ርማ ኑጸት ኼሱጽ ንኤልተ ፕርክኸልተ ኼቦም ርሺ ንምላኽ ትጩቅ ከራኑ ባንታቅንርኡላ ፍርሽኪን ኹንሲ ኽንቢ ሳን ንምላኽ ኣናእወኽ ንከትሲ ኾኑ ኣጭፓም ንምላኽ ርኡሽ ክቺላ ከስከራኽኒ ኑባን ንምላኽ ርካንቂኽ ኤልነቅተ ፐርለሽ በልቂኽ ቅኒፖንና ፍርኻኽ ባል ንምላኽ ቂ ኣንከራ ኑባን ጭኻ ተኽኑቅስ ኹንቂኽ ችክር ሰማኽ ርትሶኽ ባል ትናሜት ኣቲትላን ኤልነቅዋጭ ፓም 101.9 FM ሽላና ኽታላች ፓም ተኽኼኽዩትኣኽ ኮላችዋች ሩጭልየር ርማል ከራ ርትሶኽ ባል ትናሜት ኣቲትላን ንቢኽ ከና ሩቢ ርሺን ኹንቂኽ ከሚ ተኽሽር ፑንሳኽ ችክር ርኩል ሹ ርኩል ኼቢሽ ኣውቂን ንኽቅውቱኽ ጽራትዮስ ከስትከራሽ ተኸምሎኽታ ኣውቂን ርሽን ቂፍ ጭዋቕ ከቀራ ንኽኤል ኣውቂን ስራኽ ኣውራቂ ኣውራቻ ቓቕ ሩቢ ንምላኽ ርኸባል ቃስሌማል ንምላኽ ድዮስ ትቲሽል ጭዋቕ ችክታ ጭዋቕ ችክ ካትየ ጭዋቕ ችክውጨላ ከስ ኡትላኽቻ ቓይውቂን